ናይ እንዩመይ ሰውሪ ጀው ሰው ያንዩሚያ ነሜካቸው ንሳ ኦባኒ ቦድን ዛካዋ ነሜካቸው ሰው ኦድን ዛካኛ ኩበኒዋ በሳ ሰው ወየ ኦንታ